ኳሁዬ ሰው እንዴት ይዋሻል? ኳሁዬ አመጣለሁ ብሎ ኳሁዬ ሰው እንዴት ይዋሻል? ኳሁዬ ማበል እንኳን አንተነ ኳሁዬ ምድር ያበላሻል።

መጀመሪያ እንደምናየው ጨበጥ መዳበስ መጓምኘት ድድዬ መጨበጥ ከዛ በኋላ ድድዬ ውይ ድድዬ ወርማፕ ከዛ በኋላ ድድዬ ጊዝል ከዛ ደግሞ ዲስኩማ ፋፈክሻል እንዴ ላርገ የኔ ጌታ እንዴ ለሆነልሽ የኔ መቤት እንዴት ነው ቆንጆ ነው ትወጂኛለሽ አዎ ታፈቅሪኛለሽ አዎ ትወጂኛለሽ አዎ በእውነት እኔ ልሙትልህ ታፈቅሪኛለሽ አዎ ይጣፍጣል አዎ ላውጣው ኖ ኖ ኖ ኖ

የማን ኪደር የማን ቆርማ እንደነ በሉት ያንተራማሚ ዳርቻ ስጭኖ ባርዳስ ጋሚ ቀንና ሌቱን ለአገሩ ሰሪ አመጠኛ ሰው ኩናና ጋሪ አዳገ ትሎ ከዘብ ታዳሪ ሞት ማይፈራ ያለ ፈጣሪ የቅርጫ ስጋ ስንቢያወረረው እንቢያለው ልቤን ክልብሽ እያለው እንደ በሳና አትሁም ገራም አላጣፈሩ ሰው አይፈራም እኔ እንኳ ድሃ አለብኝ ነገር አብሻካ ደቃቃ ጋር አልነጋገር ተደባላቂ እንደሳርገኛ እንዲያምኒም የሚሉትኛ ይዞ ይመጣል ከሞገደኛ የጋለ ሞታን ጭን ያፈዘዘው ገሉ አይቀባም ጉንፋን ካልያዘው ይህ ፈሬ ሲፈራ ጊዜ ከመሳኑ ጋር ይገባል ሚዜ ከመሳኑ ጋር ይገባል ሚዜ ይበቃል ብላ የወለደችው እቱትም በጦር ያሳተበችው እንኳን እናቱ የወለደችው አማቱ ቆራጭ የተጋባች

የምድር ሰው ወደ ላንተ ይመላለሳል። ልቋትም ማታ በጀተከዜን ይሻገራል። አሁን መቼት ይኖራል? አንዱም መቃብር ነው፣ ገዙም መቃብር ነው። አንዱም ይሄ ነው የማዝ ነው። የሰውን ነገር ወዲያ ትቶ የአምላክን ነገር ተመልክቶ ትሬ ቆርጥሞ አፈቶ

0: ካካል ወንድ ኢትዮጵያ ሀገሬ ረግደይ ረግደይ ረግደይ ረግደይ
1: ሰራፋ ከኪራፊ እግረቀጭን እንደሰሳ ልበሙሉ እንዳልበሳ የተሰረፈው በተመንጃ ፊት ሰው የማያልፈው ስራፌ ጦር አለቃ በጦራው ድማ ጅግና የሚያዋቃ እየደረሰ ብጥይት ላንቃ አካኪ ዘራፌ እግረቀጭን እንደሰሳ ልበሙሉ እንዳልበሳ ሬቱ ዘራ ሆምጫጫው ዘራ በለው በለው ሲል ጦማድሮ ገዳይ ያገሩን ጠላት ስንቅስ ሃይመረው ያንድ ቀን ራት ጦማድሮ ገዳይ ያገሩን ጠላት ዘራፍ አካኪ ዘራ ወንድ ልጅ መጣ ከረ ዘራ

ወንድሜ ጠፍቶኝ ሲሄድ ነብር አግኝቶኝ ከመንገድ አልተመለስኩም ወዲያው ሄድኩ እኔን ይብላ አኛልኩም አልተመለስኩም ወዲያው ሄድኩ እኔን ይብላ አኛልኩም የቀድሞ ዘመን ስፍታት በጾም ቀናሳን መብላት ያሁን ዘመን ሰው አያውቅ መላ በጦም ሽሮ ነው የሚበላ ያሁን ዘመን ሰው አያውቅ መላ በጦም ሽሮ ነው የሚበላ የኛ መድኃኒት አይነቶች በብዙ አሉን ቅመሞች ነገር ግን እኔ ሳስበው ስራ ስሩ መልካም ነው ነገር ግን እኔ ሳስበው

በጤና የዛሬ ልጆች ይበልጣሉ፣ ውስጥ ለውስጥም ይሄዳሉ። የዛሬ ልጆች ይበልጣሉ፣ ውስጥ ለውስጥም ይሄዳሉ። ኮሶ ተጣብቶኝ ትናንትና መድኃኒት ስሻን ዋልኩና ድንገት ሰማሁኝ አንድ ዜና የወዲያ ሰዎች ሕግ ደንብ አይከለክልም ምግብን የእኛ ስርዓቱን ከባድ እንዲያው በባዶ

የጌታችንን ጠባይ ያለኔ የሚያውቅ አለ ወይ? ማታ ለግብር መልካም ሰው ቀን ሲቆጣ ክፉ ሰው ማታ ለግብር መልካም ሰው ቀን ሲቆጣ

ይሆን በላነበር ምሳይን እንዲህ በጦም ቀን የምዞረው ለጊዜ ማድረሻ ነው። እንዲህ በጦም ቀን ምዞረው ለጊዜ ማድረሻ ነው። ትንሽ ቤት ሰራሁኝ እንዳቅመኛ ሁለት ሶስት ሰው የምታስተኛ አላስገባለች እሷው ጠባ ሰው በሰው ላይ የገባ አላስገባለች እሷው ጠባ ሰው በሰው ላይ የገባ ከታች ጉድጓዱን የጠለቀ ከላይ ጉበኑን የጠበቀ እንዲህም አርገው ቢሰሩት መፍረሱ አይቀርም።

አባቶቻችን ካህናት ሲጠመጥሙን ከጥንት ለስልጣናቸው ለክህነት መለያ ነበር ምልክት አሁንማ ጠምጣሞቹ ሹሞቹና ጠበቆቹ አሁንማ ጠምጣሞቹ ሹሞቹና ጠበቆቹ ይች በቅሎዬን ምን ሆነች አጉል መጥፋ መል ለመደች የጎረቤቷን እያየች ጭነት መገልበጣ አበጣች የጎረቤቷን እያየች ጭነት መገልበጣ አበጣች የሰሞኑ ጋብቻን ድንቀነቱ ከቀድሞች ጉን መለየቱ መሆኑ ቀርቶ እስከ ሞት ተጀመረ ተጧሪ ፈቶ ወጣት ማግባት መሆኑ ቀርቶ እስከ ሞት ተጀመረ ተጧሪ ፈቶ ወጣት

ኩላሊት ከልክላኝ ሻኛና ፍሪምባ ኩላሊት ከልክላኝ በሶቹ ማል ደስ ይበልብላ እንድግራን ስታበልንካ ብትለኝ

እኔን ሳታስፈቅጂ ሄዳለሁ ያልሽው እኔን ሳታስፈቅጂ ሄዳለሁ ያልሽው እስኪ ተንቀሳቀሽ አንድ እግርሽን አንሺው አስገ

ልጄ ወንዳታው ልጄ ልጄ ወንዳታው አይወንዱ እያሉ ሲያለቅሱ ወንድሜም ተጠርቶ ሲለኝ ወንድም ጋሼ እድርተኛ መቶ ጥሩምባ ሲነፋ እኔም ወቼ እሱ ሲነፋ እኔም ወቼ በቃ እሱ ሲነፋ መጣች አገሬ ልጅ ቀሚሷን

አውቃለሁ መርምሬ አይምሩ ይበስሏል ምንም መጠን የለው የዛሬው ይብሳል የዛሬው ይብሳል የዛሬው ይብሳል ሰምን ሲሳቅብኝ ሲያስጨንቀኝ ኖሮ ሲያመኝ ሲሳቅብኝ ሲያስጨንቀኝ ኖሮ የምትስማማኝን አገኘው ዘንድሮ የምትስማማኝን አገኘው ዘንድሮ